ኡንዳ ብህንን ቱካና ንየት ኒብ እበርናምጀ ዮክና ኤምበሊብ ድየ ዮክነ ንየት ብዳብዩ ደዩን ረሪሰምነኔና ኤምበሊብ ንምስዮዴና በሬክና ኼር ንሰሪ ዎክና ሻለዲ መርሃይ ዳቴና ኼር ይብዳቴና ለውጣኔና ባኩዳና ሻለ ኤናይ ወወሪኔወ ኤንንን ተዲቱን ዳይ ካቴከቲ ሻለ ኼር ይብሄና ዎክና ሄንን ኤምበሊብ ንየዶክኖ ኼር ንሰሪ ዎክና ዳይነ ንሰሪ ዎክና ዳይነ ሻለ ቲሜርና ኤንሄንን ቱተዲቱን ዶር ካህዲድነይ ኤምበሊብ ንየት አምሲዮን ኦሬዋ ኦረሸት ኦሬዊዋ ቴነ ትዳይ ጦደ ኢረሽትዋ ቴነ ትዳይ ጦደ ይዳይብ አደ ኤትርትዋ እምበትዮ ሀዲዳ ነየት

ተብራዊው ዳዩን እንሄነን ዳይና ዶክነን ሀሪው ዳይና ሻላቲ ምርና ዶርከኡኑ ዳይ እምባሊብ እድና ወዳታዲ ሱረ ዳባባን ሀዲድና አምሴ እንሄነን ጋና ዲያውክነን የቱ ዲያውክነን ያዲ ኡኑ ዳይ ወራሸዴ አምሴ ሀዲዳን ያት ረሸድ አክና ጉዳ ሆይባ እን ረሸድ ንያዶብ ሬዊ ረሸድ እሄን ዳይ ረሸድ እሄን ቤቱናቲ ዳይ አምሴ ሄነን ረሸድ ሆዲዳን ያዲ ኡን ኡሬዊ ኡሬዊ ረሸድ ዳይባ ኡሬው ንያዶብ ሄነን ንሰሪዌቱና ኤከምዋ ኤሽአዋ ቴነይዋ ቴአኖዋ ከስቴ እምበቴ ረሸዱ ዳይቡ ኡኑዳይ ሱር ትንዲዋቴውናዋ ኤመራጓዮናዋ ሬው ኢብሪን ረሸድ ኢብሪን ዳው ደማኑ ሱሬ በካያደሬበት ላኪን ቱንን ንህርዌቱና ትብዳዊ ሀዲዴኖብ ቶናይ ታደልባናዋ ኤድና ቶራው ኤድና ረሸድ አክነ ኢከቲነ ናይከ ዳይባ ርሽድና ሬውቲሜርኔክ ርሽድና አሬ ረሸደን ኡህንን ሰሪዊ ኡን ረሸድ ቲአታ ዳይ ታትቴነ እምበቴ ከስቴቴ ሀዲድናኔት ቴከም ኢከቲኔክ ትቴከም ቴክነ ሄነን ንሰሪዌቱናቲብ ትቴከም ቲአቴናወ ቲአቴናወ አን ጡን ጡሻቴናወ ከስታ ዳይት ኡን ኡደይ ሰከናብ ኤህሪውኔክ እቴአ ትቴአ ቲከምቴት ዳይት ኢከቲኔናወ ቶን ቲአታወ ጡሻቴወ ከስታ ዳይት ዲያባ ኡምበቱ ዳይት ኢከቴነ ቲከምቴትአ ኡምበሩክ ቲኒኔከ ኡን ኡደይ ዳይብ ትሽቦቢ አያ ኡክክነ አሴ ቲሳሚንካታ አሴ ቴታሚ አያ ቲአ ታክነ ቲከምቴት ኢከቲኔክ ጡሻ ኢከቲኔክ ጋላኦ ዶር ዶን ሀዲድ አኮ እንህንን ሱር ቤን ወውሌን ሂዮብ ሀጅል ኡመም ሂዮብ ህንን ቲያቴት ኡሻ ኦት ቲከምቴት ኡሻ ጌቤቲ ዳይ ቦይኒልኡ መላ ባሪን ይግቢተይት ኡን ቶይቴን ቲፊነከ ሆንቴት ፌርኤየት ቶይታን ኢንሀስኖብ ኡንደ ሀሪ ከምቴት አ ዳይኒ ግቤት እድ አን ኢማረደ ጋለንኪድ ውልናሆን ይሀዳ ቤሶንከ ኤያን ዲያበ ኦቱናቲ ዳይ ኡክነ ኡምበሩክ ቴቴ አ ቲ ከምቴት ቲኒኔከ አሬ ሸልግደ ቲኒኔከ ኑኖምቢ ከሶ ምሄኖ ቶራውቱ ቲ አቲ ጓት ኡን ቲ ኡሸ ቲ ከምቴት ዳይት ቶራውቱ ናናቱ ትንዲየክ ቴከም ትሻቱነን ዳይት